ወገኔ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ

መለስ ወገኔ ቢጭኑ ታህያ ወገኔ ቢጋልቡት ፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ካገሬ ወጥቼ

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ

መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውጋ ወገኔን አረንጓዴ አትልበስ

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውጋ ወገኔን አረንጓዴ አትልበስ

ሰጠኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ